አድማጮቻችን እንኳን ለሳምንቱ ቅዳሜ ያደረሳችሁ ይያልኩኝ። ከዚህ ከሲአይቲአር 11.9 ኤፍኤም ቫንኩቨር ቢሲ ካናዳ የዛሬውን ዝግጅት አሁን ጀመረ። አድማጮቻችን ዛሬ ያሉትን ዝግጅት በቀደም ተከተል ላስተዋውቃችሁ ወዳለሁኝ። በመጀመሪያ አንድ ሙዚቃ ጀባ ካልኳችሁ በኋላ ባለውን ያገራችን ተጨባጭ ሁኔታ ላይ አንዳንድ ነገሮችን ሐሳብን አቀርባለሁኝ። በዛ እንግዲህ የራሴ የሆነ ሐሳብ ነው፣ ሌሎቻችሁም ደግሞ ሐሳብ ካላችሁ ደውላችሁ 604-600-4657 ደውላችሁ ሐሳባችሁን ትገልጻላችሁ። ከዛም በመቀጠል ማማ አፍሪካ በሚል ፕሮግራማችን ይቀጥላል። ከዛም በመጨረሻ ላይ የመዝናኛ ፕሮግራማችን ይኖራል። እስከ 9 ኦክሎክ ድረስ ጥሩ ጥሩ ሙዚቃ ሸክቤ ይዣለሁኝ። እንግዲህ ሁላችሁም እንደምትዝናኑ አምናለሁኝ። ሌላው የማስታወቂያ እንግዲህ ይኖረናል። በተለይ በዚህ በኦርቶዶክስ ቤተክርስቲያን በኩል የተላከ መልእክት አለ፣ ያን ወደ በኋላ አቀርብላችኋለሁ። እንግዲህ ሁላችሁ እንደምትዝናኑ አምናለሁ። ወርቁ አያሌው ነኝ። አሁን በአንድ ሙዚቃ ጀበላችኋለሁ። እንግዲህ ወደ አንድ ሙዚቃ ልውሰዳችሁ፣ ተከታተሉኝ። 604-600-4657 11.9 ኤፍኤም ቫንኩቨር ቢሲ ካናዳ። ሀሳብ ካላችሁና ጥያቄ ካላችሁ 604-600-4657 ደውሉልኝ። እነሆ ሙዚቃ።

0: አድማጮቻችን እንግዲህ ቀደም ብላችሁ የሰማችሁ ዳሞቶች መጡ የሚለውን ቆንጆ በአሁን ሰዓት በብዛት የሚጫወቱበት የሚያዝናኑበት የሚፎክሩበት ወደ ኋላም ዞር ብሎ የሚያዩበት ዘፈን ነው። እንግዲህ እንደምታውቁት ሀገራችን ሁኔታ መጀመሪያ ኢትዮጵያ እንዴት አደርሽ ማለቱ ወይንም እንደምናምሽሽ ማለቱ ይቀላል። በዚህን ጊዜ በተለይ ከዚህ ከአቢ ስልጣን ከያዘ ወዲህ የኢትዮጵያ ሀገሩም ህዝቡም ምስቅልቅሉ ወጥቶ ሰዎች ከድሮ ካለው ኑሮ በረሃብም ሆነ ሜዳ ላይ በመውደቅ የሀገር ስደተኛ በመሆን ብዙ የተካሄደ ነው በሀገራችን ማለት ነው። እና በተለይ የአቢ ወታደር ወይም መከላከያ ብሎ የሚያደርጉት የጁላ የሚመራው መሪ በየቦታው ባለበት ጊዜ በሳምንት እንጨርሳለን፣ በሶስት ቀን እናደርጋለን፣ በሶስት ሳምንት፣ በአራት ሳምንት እዚህ ጋር እናደርጋለን ብላ ምን የሆን ነገር ሁሉ እየከሸፈበት ነው ያለው። ባለፈውም በአማራ ክልል ያሉትን የፋኖ ኃይሎች እስከ መጨረሻው አዳክመን ወደ ትግራይ ሄደን እዛም ደግሞ ድል እናደርጋለን ያሉት ውጤቱ ከንቱ ሆኖ እንኳን ሊያዳክሙ ራሳቸው ተዳክሞ ጭራሽ በወታደር ምክረኝነት ፋኖ በአሁን ሰዓት ከራሱ ያለው ፋኖ የሚበላው ከራሱ እየቆረሰ ማለትም ያሉትን ወታደሮች ኢትዮጵያውያኖች ናቸው ከተማረኩ ወዲህ በደም እንደሚንከባከባቸው ሁላችን ያለ መንግስት የሚያውቃል የሚደረግበት ሁኔታ ነው። የአብይ መንግስት የአገሩን በመጀመሪያ ጊዜ በዓለም የሚታወቀው ጨካኝ በድሮን ህዝቡን በመድፍ በሮኬት የሚመጣ መንግስት ተብሎ መንግስት እንኳን አለው የሆነ አገር ነው። ስለዚህ ኢትዮጵያችን በአሁን ሰዓት በከተማም ሆነ በውጪ ባነትም በዙሪያው በገጠሩ በየክፍለ ሀገሩ ትልቅ ችግር እንዳለ ነው የምናውቀው። ይሄ የአደባባይ ሚስጥር ነው። ሌሎቹ ይደባብቁታል፣ አንዳንዶቹም ደግሞ ያሸፋፍኑታል፣ አንዳንዶቹ ደግሞ የሚያስመስሉም እንዳለ ነው። መቁረጥ ማለት ወይም እውነተኛ የኢትዮጵያ ህዝብ እውነት ለኢትዮጵያኖች በሃይማኖት በዘርም በኦሮሞም በአማራም በትግራይም ሳንል እውነተኛ ያለው መንግስት ጥፋት በጋራ ብንወጣው ይህ መንግስት መቆም አይችልም። ከዚህ ፊት ያየነው ነው። ይህ መንግስት በውጭ ያለው ዲያስፖራው ከፍተኛ ዝግጅት አድርጎ ታግሎ ምን ብሎ የወደቀ ነው። ነገር ግን በዛ መሀል እንግዲህ ስልጣን ጠለፋ ማለትም እንደና አብይ አይነቱ ያንን በመውሰድ አገራችን ለዚህ ዘግት አድርሰዋል። በእርግጥም ከለውጥ በኋላ ሁላችንም ደግፎ እንደሆነ እንደደግፍ ነው አቃሉ እኔ ራሴ ደግፍ ያለው አብይን በዝግጅትም ሆነ በምን ሌሎችን ደግሞ እናንተ አትረውን በአሁን ጊዜ ለውጥ መጥቶ እናንተ ብዙም የማይገባችሁ ነው ብለን የተናገርናቸው ሰዎች ዛሬ እየሳቁ ነው። ስለዚህም በሀገራችን ያለው ትልቁ መፍትሄ ምንድን ነው? የዚህ መንግስት ያሁን ትንሽ የቀረው መንግስት መውረድ ብቻ ነው። አድማጮቻችን በአማራው ክልል የሚደረገውን ትልፍ የጦርነትና ህዝቡን በረሃብ ለመግደል ትምህርት ቤቶችን ሐኪም ቤቶችን ብዙ ብዙ ቦታዎችን እያቃጠሉ ነው ያሉት። ቤተ ክርስቲያኖችን እንደምታዩት አይደለም እንዴ? እዛ ብቻ አይደለም፣ በትግራይ ደግሞ ከዚህ በፊት ያለፈውን ሁኔታ ስናይ አሁንም ለጦርነት እስቲ አንድ መንግስት እሺ ነው ብሎ ራሱን አስተባብሮ በህብረት መናገር ሲገባ በዱላ የሚል ነው ዱለኛው መንግስት ነው ወይስ ምንድን ነው? እንደዛ በሚያደርግበት ወቅት ያለ መንግስት ነው። በዚህ ላይ ደግሞ ያለውን ችግር ተመልከቱ። በዛና በኦሮሚያም ክልል ደግሞ በባሌና በአሩሲ ያለው ሁኔታ አሩሲን ደግሞ በጸረ ሃይማኖትነት ዘርነትና አቋቋማቸው የራሱ ግሩፖች ይኸው ቤተ ክርስቲያንና ንጹሁን አባቶችን እየጨፈጨፉ ነው ያሉት። እና ልል የፈለግኩት ምንድን ነው ዋናው ሁልጊዜ አንረሳውም፣ ሁልጊዜ ይህን መንግስት ከማውገዝ ሁላችንም ዞር አንበል። በእርግጥ ነው ብዙዎች ጥቅማጥቅም ይኖራቸዋል ወይንም ቤተሰብ እዛ ይኖራቸዋል፣ አንዳንድ ነገሮች አሉ ሴፍ አይደሉም። ያ እርግጠኛ አንደርስታንድ የሚደረግ ነገር ነው፣ ምክንያቱም ይህ ለነገ የማይመለስ ነው። ነገር ግን በቀጥታም ሆነ በተዘዋዋሪ መረዳት እንደሚችል ማስተባበር እንደሚቻል ድጋፍ መስጠት እንደሚቻል ነው እንጂ በዚህ ጨካኝ በሆነው ገና ለገና ቀና ብላ አይተኛ ብሎ የሚገል ፖሊስ ጣቢያ ውስጥ አንድ ፖሊስ አንድ ወንድማችን እንደገደለው እዛው ጠልቶ ተጣልቶት በጥላቻ ብቻ ፊት ለፊት በህግ ቦታ የሚገድልበት ዘመን ነው ያለ ነው። ከአንድ ቦታ ወደ አንድ ቦታ እርግጠኛ አይደለም መድረስ ማንም ሰው በየትኛውም ቦታ። የኢትዮጵያ ህዝብ ሰላም ይፈልጋል። ጦርነት እንዲቆም ይፈልጋል። በፍጹም ጦርነትን አይፈልግም። በቃ በጦርነት ጥሩ ውጤት የሚያመጣ ቢሆን ኖሮ ኢትዮጵያ በአሁን ሰዓት የት በደረሰች። ስለዚህ ምንድነው ከዘር ከሃይማኖት ውጪ ሆነን በውጪ ያላችሁ እነተን በትክክል ስተትን ስተት የምትሉ ጥሩን ጥሩ የምትሉ ሰዎች የምታስቡ እንደዛ ከሆነ ይሄን ነገር መናገር አለብን፣ መቃወም አለብን። ነገር አንዳንዱን መጥፎውን ምክንያቱም ካለው ጋራ ቅርኝነት ስላለን መጥፎውን ጥሩ ነው ያን ምንመዘግብና ምናወራና ምንታገል ከሆነ የወደፊቱ ውጤታችን ከንቱ ነው። በዚህም እንግዲህ እምናቆ ነው በየትኛውም ቦታ በዚህም በቫንኩቨርም ሆነ በሌላ ቦታ ያሉ ሰዎች የታወቁ ናቸው። ዝም ማለት አንድ ትልቅ ነገር ነው። ዝምታ ደግሞ መፍትሄ አይሆንም አይደለም እንዴ? እና ለሌ የፈለኩት ምንድነው በቤተሰብ በአገር ቤት ውስጥ በአንዳንድ ነገሮች ምክንያት ችግር ካለ በቀጥታም ሆነ በተዘዋዋሪ መርዳት፣ ለውጡ መርዳት፣ ማገዝ፣ ሰላም እንዲመጣ። እኔ አንዱ እንዲያሸንፍ አይደለም። አሁን የአማራውን ክልል የፋኖ ትግል የህልውና ትግል እንደሆነ ሁላችንም እናቃለን። እነሱም ይናገራሉ። እነሱ አማራን ነጻ አውጥቶ ብቻ አማራን እንዲገዛ እንዳልሆነ ሁላችሁም ታውቁ ናቸው። ኢትዮጵያ እንደድሯ በህብረት ምንኖርበት አገር መሆን አለበት። አሁን በዚህ በአርሲ ውስጥ በወለጋ አካባቢ የሚደረገው ነገር በጣም አስቀያሚ ነው። አለማመዛዘን ነው። በእነኛውን ከዚህ ከ30 አመት ውስጥ 25 አመት ውስጥ ውጪ የነበሩ ናቸው። ኢትዮጵያውያኖች በሁሉም ነው፣ በዘር ሳይሆን በሁሉም፣ በአማራውም፣ በትግሬውም፣ በኦሮሞውም፣ በወላይታውም ኢትዮጵያ ነው። ሁሉም ዘምቶ አድዋ ላይ ያሸነፈው ደሙን ያፈሰሰና የከሰከሰው ኢትዮጵያውያን ናቸው። ጅግጅጋ ላይ ሄዶ በሶማሌ ጦርነት ሁሉ ያደረጉት ኬትን ቦታ መተው ነው አይደለም እንዴ? ስለዚህ ያን መንፈስ የሚያስፈልገን አያዋጣም አሁን። እና ስለዚህ ያሉትን ትግሎች በአሁን ሰዓት ይህን መንግስት ለመገርሰስ የሚደረገውን ትግል መደገፍ አስፈላጊ ነው ብዬ ነው ማምነው። በእኔ በኩል ሌላ ሀሳብ ማስጠት ላሰጡም ብሰጡ ምንም እንትን የሚል የለም። ስለዚህ በአሁን ሰዓት መንግስት በአማራውን ክልል እየደበደበ ብዙዎች እናቶች እያለቀሱ እየተጎዱ እንደሆነ እና ፋኖ ሜዛን ሀል መስዋዕት እየከፈለ ባለበት ሰዓት ብዙዎቻችን የምናሾፉ እንዳለን ብዙዎች እኔ በግሌ ያየሁት አለ የሰማሁትም አለ ብዙዎች አሉ። በእውነቴን ነው የምለው፣ ይህ አይደለም። ስለ እውነት መቆም ትልቅ ነገር ነው። ነገር ግን የአብይ ወታደር አቅም አጥቷል፣ ዜሮ። ሌላው በሱዳን በኩል የሚደረገውን ውጊያ ተመልከቱ። ጎረቤቶቻችን በሙቀት ተናክሶ እንደ ተናካሽ ብቻ ከሶማሌ፣ ከጅቡቲ፣ ከሱዳን፣ ከኤርትራ ጋር ተናክሶ በአሁን ሰዓት ማንም የአብይ መንግስት የሚደግፈው የለም። ያው አረቦች ያው ከዛ ዝክር ስለሚያገኝ በዛ ነው ማምለጥ የሚችለውም በዛ ብቻ ነው። ሌላ ቦታ እንደማያመልጥ ራሱ የሚያውቋል። እና በዚህ በትግራይ ውስጥ ያሉትንም ደግሞ መርሳስ የለብንም። ብዙን ጊዜ አማርኛ ስናወራ ትግራይ ወይንም ስማችን አማርኛ ከሆነ አማሮች ከሆን የትግራይ ህዝብ አማራ ስላልሆነ አንደግፈው ማለት አይደለም። ሁላችንም እናውቃለን፣ አብረን ጎረቤት ያደግን ሁላችንም ነን። ይሄ መታየት የለበትም። ትግራዊ ትግርኛ ቋንቋ ስለተናገረ አማራን አይደግፍም ማለት አይደለም። ብዙዎች ኦሮምኛ ስለሆነ አማራን አይደግፍም፣ አማራው ደግሞ ኦሮሞን አይደግፍም። ሁሉም ተሳስሮ በየቦታው በትግል መስኩስ ጠለቅ ብላችሁ የምትገቡ ከሆነ ሁልጊዜ በአሁኑ ሰዓት የኦሮሞ ልጆች፣ የትግራይ ልጆች፣ የኤርትራ ልጆች፣ አማሮች በአንድ ላይ ሆኖ ትግሉን የሚያጣጥፉ እንዳሉ እንዳትረሱ። ይህን የሚያደርጉት ተከፋፍለው በጥላቻ ያቺ መንገድ ነች የምታዋጣ። ተጠላልቶ ይሄ ኦሮሞ ነው፣ ይሄኛው አማራ ነው፣ ይሄ የአማራ ክልል ነው፣ ይሄ ኦሮሞ ክልል ነው፣ ይሄ ትግራይ ነው፣ ይሄ ወለጋ ነው፣ አርሲ ነው፣ ሃይማኖትን ነው፣ አንተ ኦርቶዶክስ ድሮም በኃይለ ሥላሴ ጊዜ ጀምሮ የገዛን ነው፣ እንደዚህ ጡት የቆረጠ ነው እና እንደዚህ ነው እያሉ እየወጣጠሩ ሰዎችን ማፋጨት ጥቅም የለውም። ምክንያቱም ያ የሚሄደው ሰው ነው፣ ይሞታልም አይደለም እንደ ሌላውም ወንድም ወንድሙን የሚገልበት ጊዜ ነው የሚሆነው። ስለዚህ ለእኔ የምለው ምንድን ነው፣ ይህ ጦርነት ማስቆም የምንችለው እኛም ህዝቦች ከኋላ ሆነን ነው። አሁን በትግራይ ውስጥ የሚደረገው የጦርነት ጥሪ ባለፈው ከተደረገ የበለጠ ነው። ስንት ሚሊየን ነው መሰለኝ ህዝብ ያለቀው። ያሳዝናል አይደለም እንዴ? ለምን ለምን ብለም ጠይቃለብ? ለምን ለምን ይሄ ሊሆን ይችላል? ለምን አይቀርም? አንድ መሪ ከሆነ የህዝብ ሞት፣ ረሃብ፣ ችግር ያንሰወስፋል። እና በጣም የሚገርመኝ እንግዲህ አብይ እንደኛ እንደማንኛውም ሰው ኖርማል የነበረ በቺን አጋጣሚ ስልጣን ያዘ ነው እና ከስልጣን ወርዶ በዚህ ተከብሮ በህዝብ ተከብሮ ቢወጣ አለፈለት እንጂ አልጎደለለት። እና ከትኛው ቦታ ነው በመንግስት በንጉስ ደረጃ ምናም ይወረድ እንኳን ቢሆን እሺ እንዳው እንዲመኑ በቃ ያልሆነበትን ቦታ ላይ ባል ግን ከዚህ ህዝብ አብራክ ከችግረኛው አብራክ ለፍቶ ከሚያድረው አብራክ ወጥቶ ጭካኔው በጣም የሚያሳዝን ነው። ብዙዎች ሲሞቱ ሲገደሉ በመግለጫ እንኳን መስጠት አይችልም አይፈልግም። ሌሎቹ ናቸው እነ ዳንኤል በቃ
1: አይ ዳንኤል በጣም ኮሪኮ የሚገርመኝ ነው። ያኔ ፓርላማ ሲመረጥ አይወጣም አይወርድም ብለው ሌሎች ሲቃወሙ እኛ ለምን ለምን አይ አለማወቅ። እና ለል የፈለኩት ምንድነው ወገኖቼ
0: እኛ ዛሬ ይሄ ያሸንፋል ይሄ ይሸነፍ ሳይሆን በኢትዮጵያ ሰላም ሆኖ ጦርነቱ ቆሞ በአማራም ክልልም በትግራይም በኦሮሚያም ክልል በቀጥታ ጦርነቱ ቆምቶ ሰላም ሆኖ ወገኖቻችን እናቶች አባቶች ወደ ቤተክርስቲያን የሚሄዱበት አሁን ለምሳሌ ጾም ነው አይደል ብዙ በዛን ጊዜ ገልሏል ወደ መስጊድ የሚሄዱበት ገበያም ይገባዩበት ዘመድ ከዘመድ ነጭ ልብሳቸውን ኩታቸውን ለብሰው የሚሄዱበት ለልጆቻቸው ክርስትና የሚያስኑበት መስጊድ የሚሰግዱበት ልጆች ኳስ ውጪ እንዲቦርቁበት ሮጦ ወደ ቤታቸው ያላትን ቆሎም ሆኖ በልቶ የሚኖርበትን ሰላም ነው የምፈልገው የሚያስፈልገው አይደለም እንዴ? ምንድን ነው አንተ ምን አስተዋጽኦ አንዱ ይሄ ራሱ አንድ አስተዋጽኦ ነው። ሌሎች ዛሬ በይፋ የማይደገፍ ነገሮች አሉ እና አስተዋጽኦ ማድረግ ነው ሁላችንም። ችግር የለውም ምንም የለም የማንም ዘሩን ሰላም እስቲ ይሁን ለእውነት ለሚታገል መደገፍ ጥሩ ነው። ግን መጥፎነቱ ካሁን ይሄ ኮከሌ ነው እየተባለ እየተንጓጠጠ ኢግኖር የሚደረጉ ሰዎች እንዳሉ ናቸው። አንዳንዶችም ደግሞ ያው ራሳቸው ነው እየከዱ አሉ። ምናቃቸው ብዙዎች ራሳቸው ሆነው ራሳቸው ህብረተሰቡ እየተጨፈጨፈ ያለ ዝም ብለው የሚያልፉ አሉ ለመኖር ሲባል ይሄ ነገር አለ። ነገር ግን ይሄ ነገር በሁላችን በኢትዮጵያ ውስጥ ያለው ሁሉም ሰው እንደ ሰው እናስበን ሰላም ይፈጠር። ብልጽግና ቢያቆምና ዛሬ ስልጣን ቢለቅ ራሱን እኔ ያልቻልኩም ልክ እንዳልፎ እንደደረግ ቢል በክብር ነበር የሚወደው። ግን አሁን too late የማይጠየቅ የለም በእነሱ ስንት ሰው ጠይቋል። የኛ የኔ ደም ሁሉ እኔ ደም ያለበትን በቤተሰባችን የተገደለውን ደም እንኳን ምንጠይቅበት ጊዜ ነው ምንጠብቀው። ያላረፈ ሰው የለም፣ ያልተመታ ሰው የለም፣ ያላለቀሰ እናት የለም። በቤተሰብ በጣም በጣም ብዙ ይሄ ነው ብዬ ልንግራችሁ ሁላችሁም ቤታችሁን አንኳኳል። ግን ለሪቨንጅ ትነሳለህ ወይ? በአንድ ዘር ስም ተነስቶ ሌላውን ቢገድል ሌላውን ትሄዳለህ አይደለም። ይሄን ያዘጋጀውን ነው እንጂ መጠየቅ በህግም ሆነ በምን ገና ለገና የኔን በእንደዚህ ስም በአንድ ዘር ስም ተገሏል ተብሎ ሌላው መጥላት ነው። ስንት ጥሮች ይሄን ነገር የሚቃወሙ የሚጋፈጡ እንዳሉ ማወቅ አለብን፣ መጠንቀቅ አለብን። ያዛን ደግሞ የሚቃወሙ ደግሞ ፊት ለፊት መጋፈጥ አለብን። ይሄ ነገሮች መኖር አለበት። ስለዚህ ይህ አልሆንም ይህ ሆኗል ብዬ እምልበት ምንም አቅሙም የለኝም። እንደዚህ እንዲሆን ከማልመሰለ በዚህ በቫንኩቨር እንዲሆናል አልታገላችሁም ይህን አላረጋችሁም የሚል አፍም አይኖረኝም። ምክንያቱም ሰው በራሱ ተነሳስተው የሚያደርገው ነገር ካለ ወይንም በህቡ የሚያደርገው ነገር ሊኖር ይችላል ብዬ ገምታለሁኝ። ስለዚህ ሁላችንም መተባበር አለብን። በተለይ በአሁን ሰዓት በኤርትራ አካባቢ ያለውን ጦርነት በሱዳን ያለውን ጦርነት ኤርትራኖችን ዝም ብሎ ይኮተኩታቸዋል ነገር ፍለጋ። በእውነቴ ነው በጣም የሚያሳዝን ነው። ኢትዮጵያ ሀገራችንን ሰላም እንዲፈጥርና እናት ዘመዶቻችን በሰላም ወጥተው ያሉትን ተቋድሰው የተቃጠለ ቤታቸውን ሰርተው መልሰው የሚኖሩበትን ነው። የግፍ ግፉ ያፈረሰውን ቤት
1: አፍርሶ ሌላ ቦታ ከሰጠ በኋላ ያን ቦታ ሲገነቡ ነው ይሄም ደግሞ ይፈርሳ ብሎ የሚያፈርስ መንግስት ነው ያለው። በእውነት ነው ይሄ ኤግዛጀሬት ማረጊ ሳይሆን በትክክለኛ ያየሁት የሰማሁት ማየት ባሉት እንደሰማሁት በተሰጥቷቸው በቃ እንግዲህ ምን ይደረግ ብለው በቡልኬት ገንዘብ ዘመድ ከውጭም ብለው አጥቶ ሲሰሩ እንደገና ያስፈረሱ ራሳቸውን የሚያጠፉ ሰዎች በብዛት ነው በችግር ከመኖር ይያለ። ዛሬ ኢትዮጵያ ውስጥ ሞት በእውነት ነው በየቀኑ ነው የሚቀበረው በችግር ራሳቸውን የሚያጠፉ ሰዎች አሉ። ስለዚህ ሁላችንም ምንድነው የምናደርገው እዚህ ድም ሲሆን በጥላቻ መንፈስ ሳይሆን በትክክለኛው መጥፎ ማለት ይህን ነገር ተቃሙ ወደፊት ማስቀየር ነው። ዘረኝነት አይምሮ ኖሮን ሳይሆን በሰውነት ያቺ ትላንቷን የዛሬ ስንት ዓመት ያለችዋን ኢትዮጵያን መመለስ ደሞ ትመለሳለች። የኦርቶዶክስ ቤተ ክርስቲያን በእንደዚህ መልኩ በአሁን ሰዓት በሚመጣበት ቦታ በየቦታው የሚያሳዝን ጸሎት ነው የሚያስፈልገው። ዛሬ አንዳንዴ ያስፈራል ቤተ ክርስቲያን ራሱ መሄድ አይደለም እንዴ? በቃ ምንም ድምፅ እንኳን አልሰማም። የሩሲዮን አሁን ለምሳሌ በዚህ ቫንኮር የሰማሁት ነገር የለም በቤተ ክርስቲያን ጸሎት ውጪ አደባባይ ካንድል ችግር አለው እንዴ? አታርኩ ይባላል ካንድል ላይት ለተጨፈጨፉት ወገኖቻችን እናርስ ይባል አታድርኩ አይሆንም አልተፈቀደም። ማን ነው ፈቃጁ? በዚህ ነጻነት ሌላውንም እሺ እናርጋለን ይያሉ የሚሸውዱ ብዙዎች ምናቃቸው ሰዎች አሉ። ግን አብረን እንኖራለን አንድ ቀን ወደ ኋላ አይተን ወየጉድ ይሄን ለምን አረግም ለምንበት ጊዜ ምን እንደመጣ ሁላችን እናውቃለን። አድማጮቻችን ለዛሬ ያለኝ ሐሳብ ይሄን ምንድነው ኢትዮጵያኖች በሙሉ ኤርትራኖችም ባንድ ላይ ሆነን ሁላችንም በሰላም በፍቅር ሰውን በመልኩ በዘሩ በሃይማኖቱ ጃጅ ሳናረግ ቀርበን በፍቅር መናገሩና ሁኔታውን መወያየት መነጋገሩ ጥሩ ነው ብዬ አምናለሁኝ። ወርቋ ያለው ነኝ ከዚህ ከሲአይቲአር በኋላ እንግዲህ ከዚህ በኋላ አንድ ሙዚቃ ካሰማ በኋላ አፍሪካ ማማ እናረጋለን። ወደ በኋላ ደግሞ ማስታወቂያና አንድ ቤት ኦርቶዶክስ መልእክት ተላከልኛለ እሱን ወደ በኋላ ከአፍሪካ ማማ ሙዚቃ በኋላ መለሳለሁ። አሁን ለመጀመሪያ አንድ ሙዚቃ ጀባለባላችሁ እና ማስታወቂያ በመጀመሪያ ወርቁ አያሌ ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ እና ማስታወቂያ።
2: If the news are getting you down or you're tired of scrolling on your phone, Massey Books is the one-stop shop for you. A 100% Indigenous-owned business that is committed to giving back to local charities, community initiatives, and organizations, Massey Books has a vast selection of rare and unique books, as well as a diverse range of books that are from underrepresented authors. You can shop online at masseybooks.com or visit their store on 229 East Georgia Street in Chinatown. They are open 7 days a week from 10 a.m. to 6 p.m. Wednesday to Saturday and 12 to 5 from Sunday to Tuesday. Their friendly staff would love to give you a hand to find your new favorite read. As your self-care routine, take a trip down to Sisters Sage for a variety of handmade soaps, bath fizzies, smudge sprays, and salves infused with traditional plant medicines. Sisters Sage is an award-winning local Indigenous business run by Tsimshian and entrepreneur, activist, and community builder Lynn Marie Angus and her dog TJ. Passionate about crafting wellness products that are respectful of the land we live on, Sisters Sage is committed to a heart-centered approach to self-care as well as our collective healing. Located on 1312 Kingsway, you can drop by from Monday to Saturday from 10 a.m. to 6 p.m. See you there!

አድማጮቻችን አሁን እንጀምሮ ዝግጅት አፍሪካ ማማ በሚል የተለያዩ የአፍሪካኖች ሙዚቃና ታሪኮችን እናቀርባለን። ስለዚህ አፍሪካ ማማ ፕሮግራም አሁን ጀምረናል።

አድማጮቻችን ቀደም ብለ የሰማችሁት እንደምታውቁት በሳውዝ አፍሪካ ውስጥ የተካሄደውን የጥቁሮች ጥላቻን በሚመለከት በብዛት የሚካሄደውን ነገር በጣም አግባብ እንዳልን አፍሪካውኖችን የሚለያይ በጣም የሚያሳዝን ሁኔታ ላይ እንዳልን ብዙዎች ኢትዮጵያኖችም ቤት ንብረታቸውን እስከ ሞት ድረስ እየደረሱ አሉ። በጣም ስቃይ ላይ ነው። ነገር ግን ሌሎች የአፍሪካን ሀገሮች መሪዎች እንደ ናይጄሪያ፣ ጋና፣ ሌሎች ኬንያ ለመንግስታቸው በጠቅላላ አንዳንዶቹ ሀገሮች ህዝባቸውን አውጥቷል በአይሮፕላን። የኢትዮጵያ መንግስት ግን በዛው ባለው አምባሲ መግለጫ ከመስጠት በቃ መንግስት ከለላ ያደርግላቸዋል በሚል የተከለለ ነው። በጣም የሚያሳዝን ሁኔታ ነው የተፈጠረው በሳውዝ አፍሪካ ውስጥ። በጣም የሚገርመው ነጮችን እያለፉ ጥቁር ሰው አይታቸዋል የሚሉ ነገር ነው። በጣም የሚገርም ነው። ጥቁር ሰው በዚህ በኩል አልፏል እያሉ የራሳቸውን ሰው ጥቁሮችን ነጻ ያወጣቸውን ኢትዮጵያ ወታደር ሳይቀር በኃይለ ሥላሴን ጊዜ በመንግስቱ ኃይለማርያም ጊዜ ለነጻነት ተዋግቷል ከነ ማንዴላ ጋራ በደንብ ትሪት አርጓቸዋል። ግን እነኚህ ሰዎች ከምንም ሊማሩ አይችሉም በማለት ነገር ግን ከአፍሪካም ከዛም ወጥተዋቁም ቢዝነስ መስራት አይችሉም። እነሱ ማይሰሩትን ቢዝነስ ነው የሰሩት። አሁን ሲወጡ አንዲት ነገር እንደማይሰሩ እነሱ የለመዱት በመቀማት በምክንያት በማድረግ በመስረቅ ነው ያለው። ግን በዛ በሳውዝ አፍሪካ ውስጥ 99% የክሪሚናል የሆኑት ራስ ሳውዝ አፍሪካን ዜጎች ናቸው ብሎ ይናገራሉ። እና ይህ ነገር ሁላችንም ድምፅ መሆን አለብን። ፒቲሽን ተለቆ ነበር፣ ምናልባት ካላገኛችሁ አላቅም። ይሄ ሁሉ መደረግ አለበት። ወርቁ አያሌው ነው ለዛሬ ማማ አፍሪካ ያዘጋጀቱን ዝግጅት በዚያ አጠናቅቃለሁ። አሁን ወደ አንድ ማስታወቂያና ወደ መዝናኛ ፕሮግራማችን ከመሄዳችን በፊት እስቲ አንድ ደርባባ የሚለውን አንድ ሙዚቃ ጀባ ልበላችሁ። ወርቁ አያሌው ነኝ ከዚህ ከሲአይቲአር 101.9 ኤፍኤም ቫንኩቨር ቢሲ ካናዳ። ተመልሰን እንመጣለን ከአንድ ሙዚቃ በኋላ።

0: The Evelyn Salar Center is recruiting volunteers to help design and implement relief initiatives for the downtown Eastside community. If you're looking to get experience relevant to your area of study while helping to support the homeless population of Vancouver, email us at esc.volunteerprogram@vancouver.ca or find our page on the City of Vancouver website under Evelyn Salar Center. Positions are flexible and designed to be convenient to students. Those with an interest in health, communications, or psychology are encouraged to apply.
1: Local voices matter. Yours, mine, the hosts on this community station. You know it, I know it. Now it's time for the government to support it. With your help, stations like this one will continue to do amazing things. It's called the Community Radio Initiative. Learn more at mycri.ca, and together we can make a difference for our community. Again, mycri.ca, because local voices are what shapes our neighborhoods.
2: አድማጮቻችን ተመልሼ መጥቻለሁ። እንግዲህ ከቤተ ክርስቲያን የተሰጠኝ ማስተዋቂያ ላብራራላችሁ ይችላልው። አድማጮቻችን እንደምታውቁት በየአመቱ የሚከበረው የቅዱስ ገብርኤል በዓል የሐምሌ ገብርኤል በቪክቶሪያ የንግስተ በዓል ጥሪ ተደርጓል። የቪክቶሪያ ገብርኤል ገዳም ይሄውም ቀኑም ሁልጊዜ ሐምሌ የሚደረገ ነው። በየአመቱ ይሄውም ቀኑ ቅዳሜ ማለትም ጁላይ 25 ከ4 p.m. እስከ 7 p.m. ዋዜማ ይደረጋል። ከዛም ደግሞ 11 p.m. to 6 a.m. ስርዓተ ማህሌት ይደረጋል። በዚህ መልኩ እንግዲህ በሐምሌ ጥሪ ተደርጎላችኋል። ባያላችሁበት በዚህ በባንኮር የምትገኙ ጊዜ በየአመቱ ይመጡ። ከእንትንም ይመጣሉ፣ ከካልጋሪም ከሲያትልም ስለሚመጡ የቪክቶሪያ እንደ ቪክቶሪያ ቅዱስ ገብርኤል ገዳም ጥሪ ያደርጋል ጁላይ 25። እንደገና አሁን ደግሞ ጁላይ 26 ከ6 a.m. እስከ 8 p.m. ስርዓተ ቅዳሴ ይካሄዳል። እንደገና 8 a.m. 12 ድረስ መርሃ መርብ መዝሙር ይደረጋል። ብዙ ወንጌላዊ ስብከቶችን ይደረጋሉ፣ ቃል ይካፈላል። ሁላችሁም ተጠርታችኋል ማለት ነው። የቪክቶሪያ ቅዱስ ገብርኤል ገዳም በሐምሌ 25 እና ቅዳሜ ለት ነው የሚለው እሁድ ሐምሌ 26 ሁላችንም በዛ እንድትገኙ ተጋብዛችኋል። እንግዲህ ይሄን መልእክት ላስተላልፍ ነው የመጣሁት። ሌላው እንግዲህ እንደምታውቁት በዚህ በከተማችን ትንሽ በቤተክርስቲያን ማለት ትንሽ ችግሮች አሉ፣ በሊስ ላይ ነው መሰለኝ። እና ያን እንግዲህ ምንም ብዙ ምናቀው ውስጡም ያላለቀ ነገር ስለሆነ በሚቀጥለው ሳምንት ካገኘውኝ ያነጋግሬ ከቱ እንደሆነ ኢንፎርሜሽን ልሰጥላችሁ። ደሞ ማያስፈልግም፣ ምክንያቱም ይህ የቤተሰብ ጉዳይ ስለሆነ ያው እንግዲህ ሊሱ አልቋል ነው የሚባለው። በሊሱ ላይ ደሞ እንደገና ለማስፈረም የተደረገ ነገር ስለሆነ በአሁን ሰዓት የመድኃኒዓለም ቤተክርስቲያን ጸርኒያ በአሁን ሰዓት ዛሬ ያሁን እሁድ ዝግጅታን ቅዳሴ አይኖርም። እና ይሄ ነገር ሁላችሁም በጸሎት እንግዲህ መበርታት ነው። ያን እንግዲህ በሚቀጥለው ሳምንት እንገልጻለን። ምክንያቱም ውስጡ በጣም ጠለቅ ያለ ስለሆነ ላናገር የምችለውም ነገር ምንም አይኖርም። እርስ እንግዲህ ይሄን ነገር የሚስተካከልበት በጋራ በፍቅር በአንድነት ራስን ዝቅ በማድረግ ቤተክርስቲያኖች ቤተክርስቲያንን እንደገና ሊሱ እንዲፈረም ሁላችሁም እንግዲህ በህብረት መጸለይ አለ። ሌሎችም አቅሙም ያላችሁ ባለቤቱ ጋር ብትነጋገሩ መልካም ነው ብዬ ገምታለሁ። ብዙ ነገሮች በፖስት ተደርጓል በሶሻል ሚዲያ ላይ። ያን እንግዲህ ያደረጉት እንግዲህ ውጤቱን እነሱ ያውቃሉ። ስለዚህ ማለት መፈልገው በዚህ በኩል ብዙ ይደውላችሁልኝ ነበርና ብዙ ነገር ኢንፎርሜሽን ሰጣችሁኛል። ሌሎችም ደግሞ ለመስጠትም ፍላጎት ያላቸው መብታቸው ነው፣ ምንም የሚያስገድድ ነገር የለም። እንዳው ለማወቅ ያህል እንጂ እኔ በዛ ውስጥ ምንም አይነት ኢንፎርሜሽን ከመስጠት በስተቀር ምንም ሚና አይኖረኝም። አንዳንድ ነገሮች አሉ፣ ያን የማውቀው ነገር የለም። ነገር ግን ዋናው እንደገና ቤተክርስቲያኗ ቆማ በአንድ ላይ በጋራ ወንድሞች እህቶች በሙሉ አንድ ላይ ሆነው በፍቅር ሰላም እንዲኖር ፍቅር እንዲኖር በህብረት ሁላችንም የሄደን ምን አመልክበት ቦታ ነው። በእውነት ህፃናቶች እዛ ቦታ በገና ይዘው ምን ብለው የሚዘምሩበት ነው። በጣም በጣም በጣም በጣም ትውልድን ምንቀርጽበት ቦታ ስለሆነ ሁላችንም እንግዲህ በህብረት በፍቅር ባንድነት የምናደርገው ነገር ማድረግ አለብን። ሊሱ እንግዲህ በቅርቡ ተስተካክሎ እንደሚሆነው በዛ ምክንያት እንግዲህ ኢንፎርሜሽን ሲደርሰን እናገኛለን። በጋራ ሆኖ በፍቅር ሆኖ ሁሉ ነገር እንደገና ወደ ቦታው ተመልሶ ሴሌብሬት የምናደርግበት ጊዜ ሩቅ አይሆንም። ወርቋ ያለው ነኝ ለዛሬ ያለኝ ይሄ ነው። ማስታወቂያውም እንደ አንዱ ኢንፎርሜሽን ማለት ነው። በተረፈ እንግዲህ ወደ መዝናኛ ፕሮግራማችን እንሄዳለን። ሀሳብ ካላችሁ፣ ጥያቄ ካላችሁ፣ ካልተመቻችሁ አነጋገሬ ደውላችሁ ማናገር ትችላላችሁ። 604-600-4657 604-600-4657። ስለዚህ የሚቀጥለው ወደ ሙዚቃ ሊድ እንግዲህ ከዚህ በኋላ ምንድን ነው የሚኖረው? የመዝናኛ ፕሮግራም ይኖራል ማለት ነው። ሁላችንም እንዝናናለን ማለት ነው። እንግዲህ ሹክሹክታ መታዘጋጀው ብዙ ዘፈኖች አሉ። እነኛን እንግዲህ ጀባላችኋለሁ። አሁን እስቲ ወደ አንድ ሙዚቃ ወስዳችኋለሁ። እሱም እንግዲህ ወደ አፋር ሙዚቃ ልውሰዳችሁ እና ወስዳችኋለሁ። የተለያዩ ሙዚቃዎችን አሰማችኋለሁ። ከኔ ጋር ሁኑ፣ ከኔ ጋር ሁኑ። ሁላችሁም በፍቅር በሰላም እግዚአብሔር እችን ሳምንት ያውለን ያክርመን ነው የምንለው። ወደ ሙዚቃ ልሂድ። እነሆ ሙዚቃ

አድማጮቻችን ወደ መጨረሻው ገደማ ደርሰናል። አሁን ወደ 10 ደቂቃ ይቀርናል። እኔ ከዚህ ብልሰናበታቸው በፕሮግራሙ እየተከታተላችሁ ሐሳብ ለሰጣችሁና እንዲሁም ድጋፍ ላደረጋችሁ ሁሉ ምስጋና ያቀርብኩኝ። በየሳምንቱ ቅዳሜ 7pm እስከ 9pm ድረስ የሚታለም ዝግጅቶች እንድትከታተሉ እየጠየቅኩኝ በዚሁ እሰናበታችኋለሁ። መልካም ሳምንት የሥራ የትምህርት የአንድነት የጤንነት ጊዜ ይሁንልን እያልኩኝ በሙዚቃዎች እሰናበታለሁ። ደህና ሁኑልኝ። ወርቁ አያሌው እነሆ ሙዚቃ